ሰው ማግኘት ለረሎጅ እንገኝ ፈሪያን ለተኒ ማንሳ ለተኒ ማንሳ ለተኒ ማንሳ ለተኒ ማንሳ ማወቆ ማወቆ ማወቆ ማወቆ እዚ ንገርካ እንገርዎ እንገርዎ እንገርዎ